የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ ቫቲካን ኒውስ አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የሚተላለፍላችሁ የቅዳሜ ግንቦት 15 2018 ዓመተ ምህረት ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተክርስቲያን በቴክኖሎጂ ላይ እምነት በማሳደር ሰዎችን ወደ ክርስቶስ መምራት እንደሚገባ ማሳሰባቸውን የተመለከተ ዘገባ በቀዳሚው ዜናችን እናቀርብላችኋለን። የኢትዮጵያ ካቶሊካዊት ቤተክርስቲያን ጳጳሳት የስደተኞች ደህንነትና ሰብአዊ ክብር እንዲጠበቅ ጥሪ ማቅረባቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናስደምጣችኋለን። እነዚህን ለዛሬ ያልናቸውን ዝግጅቶች አብራችሁን በመሆን እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራቱ ኃይለ ጊዮርጊስ ጋር መልካም ቆይታን እመኝላችሁ። የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያን በቴክኖሎጂ ላይ እምነት በማሳደር ሰዎችን ወደ ክርስቶስ መምራት እንደሚገባ አሳሰቡ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሰው ሰራሽ አስተውሎትን በማስበልከት በቫቲካን በተካሄደው ዓለም አቀፍ ጉባኤ ላይ ከተሳተፉት እንግዶች ጋር ተገናኝተው መልእክት አስተላልፈዋል። ቅዱስነታቸው ለተሳታፊዎቹ ባስተላለፉት መልእክት ሰዎች ወደ ኢየሱስ ክርስቶስ እንዲደርሱ ከሚያደርጉት እገዛ ጋር በቴክኖሎጂ ላይ እምነት በማሳደር በሰው ሰራሽ አስተውሎት ላይ ግንዛቤ እንዲኖራቸው ማድረግ እንደሚገባ አሳስበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ ግንቦት 14 2018 ዓመተ ምህረት የሰውን ፊትና ድምጽ መጠበቅ በሚል ርዕስ በተካሄደው ዓለም አቀፍ የሰው ሰራሽ አስተውሎት ጉባኤ ላይ ከተሳተፉት እንግዶች ጋር በቫቲካን ተገናኝተዋል። በቅድስት መንበር የመገናኛ ጽሕፈት ቤት ከባህልና የትምህርት ጉዳዮች ምክር ቤት ጋር በጋራ ባዘጋጁት የአንድ ቀን ጉባኤ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለዘንድሮው የዓለም የመገናኛ ቀን በላኩት መልእክት ላይ የሚወያዩ በሰው ሰራሽ አስተውሎት በትምህርትና በሥነ መለኮት ዘርፎች የተሰማሩ ባለሙያዎችን ማሰባሰቡ ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ለጉባኤው ተሳታፊዎች ባደረጉት ንግግር ቤተ ክርስቲያን የዲጂታል ቴክኖሎጂዎች እድገት በመቅረጽ ረገድ ያላትን ተሳትፎ አረጋግጠው እንዲሁም ሰዎች በጥበብ እንዲጠቀሙባቸው በማስተማር እንደምትረዳም አስረድተዋል። ሁለተኛው የቫቲካን ጉባኤ መገናኛ ብዙሃንን በማስመልከት ያወጣውን ደንብ በመጥቀስ ቤተ ክርስቲያን በኢየሱስ ክርስቶስ የተመሠረተችው በእጇ ያሉ ዘዴዎችን በመጠቀም በወንጌል አማካኝነት ለሁሉም ሰው የኢየሱስ ክርስቶስን የማዳን ኃይል ማወጅ መሆኑን አስታውሰዋል። ይህ በሁሉ ሰው ዘንድ ያለው መዳንን እና እውነትን የማወቅ ፍላጎት ውሳኔዎቻችንንና ድርጊቶቻችንን ብቻ ሳይሆን የማኅበራዊ መገናኛ፣ የዲጂታል ቴክኖሎጂና የሰው ሰራሽ አስተውሎት አጠቃቀምና አቅጣጫም ጭምር ማሳወቅ አለበት ብለዋል። ሆኖም ሰብአዊ ክብርን ያጣ ያልተገደበ የቴክኖሎጂ አጠቃቀም የግንኙነት ፍላጎታችንን ወደሚበዘብዙ መሳሪያዎች እንደሚያመራ ገልጸዋል። ስለዚህ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሰዎች እግዚአብሔር እንዳቀደው የሰውን ልጅ እውነተኛ ትርጉምና ግርማ ማግኘት ይችል ዘንድ ቤተ ክርስቲያን እንድትረዳ አሳስበዋል። ሰብአዊነትን የሚያጋጥም ፈተና ቴክኖሎጂያዊ ሳይሆን ሰው መሆን ምን ማለት እንደሆነ በሚያስረዳ የሰብአዊ ጥናት እንቅፋት እንደሆነ ያስረድተዋል። ሥጋ በለበሰው በኢየሱስ ክርስቶስ ላይ በማሰላሰል ልባችንን ከክርስቶስ ልብ የምንነጥል ከሆነ ራሳችንን በተሻለ ሁኔታ ማወቅ አንችልም ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ቤተ ክርስቲያንና መሪዎቿ የወጣቶችን የሚዲያና የአእምሮ ዕውቀት ለማሳደግ ከትምህርት ሥርዓቶች ጋር በኅብረት እንዲሠሩ ጋብዘው በዚህ ረገድ ወጣቶች በትኩረት ማሰብን ይማራሉ ሲሉ አስረድተዋል። ቤተ ክርስቲያን የወጣቶችን መንፈሳዊ ደህንነት የምትፈልግ በመሆኗ ቴክኖሎጂን በልክና በሥነ ምግባር ረገድ መጠቀም እንዲማሩ መርዳት አለብን ብለዋል። በተለይ ወጣቶች ለዚህ እውነት ክፍት በመሆን የሕይወትን ትርጉም ለማወቅ ይፈልጋሉ ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ስለዚህ ወጣቶች ሕያው የሆነው ክርስቶስን እንዲያገኙና የቴክኖሎጂን አጠቃቀም በተሟላ ክርስቲያናዊ የአኗኗር ዘይቤ ጋር እንዲያዋህዱ ማስተማር አለብን ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በመልእክታቸው ማጠቃለያ የሰው ሰራሽ አስተውሎት ዘመንና ለእርሱ ያለን ምላሽ ለቤተ ክርስቲያን አስፈላጊ ጭብጥ መሆኑን በመጠቆም ሁሉም ሰው ወደ ሙሉ ብስለት እንዲያድግ ለመርዳት የምትጥር መሆኗን አስገንዝበዋል። እነዚህ አስተንትኖዎች በእግዚአብሔር የፈጠራ ንድፍ ውስጥ የሰው ልጅ የጥበብ ውጤት በመሆን በቴክኖሎጂ ላይ እንደገና እምነት እንዲኖረን ያደርጉናል ብለዋል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት የስደተኞች ደህንነትና ሰብአዊ ክብር እንዲጠበቅ ጥሪ አቀረቡ። የኢትዮጵያ ካቶሊካዊት ብፁዓን ጳጳሳት ጉባኤ ይፋ ባደረገው ሐዋርያዊ መልእክቱ በርካታ ኢትዮጵያውያን ስደተኞች በአፍሪቃ ውስጥ ወደ መካከለኛው ምስራቅና ወደ አውሮፓ በሚያደርጉት የስደት ጉዞ ለሚገጥማቸው ከፍተኛ አደጋ አስቸኳይ ጥበቃ እንዲደረግላቸው ጥሪውን አቅርቧል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት ምሕረት የሚያደርጉ ብፁዓን ናቸው፣ ምሕረትን ያገኛሉ የሚለውን የወንጌል ክፍል በመጥቀስ ይፋ ባደረጉት ሐዋርያዊ መልእክታቸው ለብዙ ኢትዮጵያውያን ስደት ምርጫቸው ሳይሆን በሕይወት የመቆየት ጉዳይ ነው ሲሉ አጽንኦት ሰጥተዋል። ወጣት ወንዶችና ሴቶች ከአገራቸው የሚሰደዱት ለሥራ ፍለጋ፣ ክብራቸውን ለማስጠበቅና ወላጆቻቸውን ለመደገፍ መሆኑን ጉባኤው አስታውቋል።
ሆኖም ግን ብዙ ስደተኞች ያሰቡት ሳይሳካላቸው ቀርቶ ብዝበዛ፣ አመጽና ጥቃት ሲገጥማቸው ይስተዋላል ያሉት ብፁዓን ጳጳሳቱ ስደተኞች በምንም መልኩ በቁጥር ወደ መታየት ደረጃ ዝቅ ማለት እንደሌለባቸው አጥብቀው በመናገር የስደተኞች ሰብአዊ ክብር በድንበር በሕግ ረገድ ወይም በኢኮኖሚያዊ ስርዓቶች ጥሰት ሳይደርስበት ዘወትር ቅዱስ ሆኖ የሚቀጥል መሆኑን አረጋግጠዋል። ብፁዓን ጳጳሳቱ በሳውዲ አረቢያ መንግሥት የታሰሩ በመቶዎች የሚቆጠሩ ኢትዮጵያውያን ዜጎች ለሞት አደጋ መጋለጣቸውን በተረዱ ጊዜ የተሰማቸውን ጥልቅ ስጋት ገልጸው እንደዚህ አይነት ድርጊት ቆሞ ምሕረት እንዲደረግላቸው በማለት ለባለሥልጣናቱ ቀጥተኛና አስቸኳይ ጥሪ አቅርበዋል። የምሕረትን የሞራል ግዴታ በአጽንኦት ያስታወሱት ብፁዓን ጳጳሳቱ የፍትሕ ዋጋ በምሕረት እንደማይቀንስ ነገር ግን ይበልጥ እንደሚጨምር ተናግረው ተስፋ መቁረጥ ባለበት ተስፋን እንደሚሰጥም አስረድተዋል። በቀይ ባህርና በየመን በኩል የሚጓዙ ስደተኞችን በደል፣ ብዝበዛና የሞት አደጋ እንደሚያጋጥማቸውና ይህን ለመቋቋም ከፍተኛ ጥረት እንደሚያደርጉ የሚታወቅ ሲሆን በሊባኖስ የተከሰተው ዘላቂ አለመረጋጋት ብዙ ስደተኞችን አደጋ ውስጥ መጣሉ፣ ይህም ወደ አገራቸው እንዲመለሱ የሚቀርብ ጥሪ እንዲጨምር ማድረጉ ታውቋል። በበርካታ የባህረ ሰላጤው አገራት ውስጥ የተከሰቱ ውጥረቶች በስደተኛው ማኅበረሰብ ደህንነት ላይ አደጋን መደቀኑ ታውቋል። በደቡብ አፍሪካ ውስጥም በውጭ ዜጎች ላይ በተደጋጋሚ የሚፈጸሙ በአመፅ የታገዙ ጥቃቶች ሕይወትንና የኑሮ ሁኔታን አደጋ ላይ መጣሉ ታውቋል። ኢትዮጵያውያን ስደተኞች በተለይም የሱዳን በረሃን አቋርጠው በሊቢያ በኩል ወደ አውሮፓ በሚያደርጉት ጉዞ ላይ ሕገወጥ የሰዎች ዝውውር፣ እስር፣ የግዳጅ ሥራና አደገኛ የሆነ የባህር ላይ ጉዞ እንደሚያጋጥማቸው ብፁዓን ጳጳሳቱ በሐዋርያዊ መልእክታቸው ላይ ጠቅሰው አደገኛ በሆኑ በእነዚህ ጉዞዎች ብዙዎች ሕይወታቸውን እንደሚያጡና ጥቂቶች ብቻ ወደ ጣሊያን ደሴት ላምፔዱሳ የባህር ዳርቻ እንደሚደርሱ ገልጸዋል። ቤተ ክርስቲያን ለስደተኞችና ጥገኝነት ጠያቂዎች ያላትን ዘላቂ ቁርጠኝነት ያስታውሱት ብፁዓን ጳጳሳቱ ነፍሲሄር ርዕሰ ሊቃነ ጳጳሳት ፍራንችስኮስ የጣሊያን የወደብ ከተማ ወደ ሆነች ላምፔዱሳ ያደረጉትን ታሪካዊ ጉብኝት በመጥቀስ ወደ ስፍራው ሲደርሱ በባህር ላይ ጉዞ ሕይወታቸውን ያጡ ስደተኞችን በጸሎታቸው አስታውሰው የአበባ ጉንጉን ማስቀመጣቸው ከፍተኛ የርኅራሄና የአጋርነት ምልክት እንደነበር ጠቅሰዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት በተጨማሪም ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በላምፔዱሳ ለማድረግ ያቀዱት ሐዋርያዊ ጉብኝት ቤተ ክርስቲያኒቱ ከስደተኞች ጎን ቆማ በዓለም አቀፍ መድረክ ክብራቸውን የመጠበቅ ተልእኳን የሚያስቀጥሉበት እንደሆነ አስረድተዋል። ብፁዓን ጳጳሳቱ የካቶሊካዊት ቤተ ክርስቲያን ትምህርተ ክርስቶስን በመጥቀስ የበለጸጉ አገራት ለደህንነታቸው ሲሉና ኑሯቸውን ለማሻሻል ሲሉ የሚሰደዱ ሰዎችን በክብር የመቀበል የሞራል ግዴታ እንዳለባቸው በድጋሚ ተናግረው ለአብሮነት፣ ለፍትሕና ለኃላፊነት አዲስ ዓለም አቀፍ ቁርጠኝነት እንዲደረግ ጥሪያቸውን አቅርበዋል። እንደዚሁም ድህነትን፣ ሥራ አጥነትን፣ ግጭትን፣ የአካባቢ መራቆትንና የወጣቶች የወደፊት ዕድል መጨለምን ጨምሮ የስደት ዋና መንስኤዎችን የመፍታት አስቸኳይ አስፈላጊነት ተናግረው እነዚህን ጉዳዮች ችላ ማለት ቀውሱን የበለጠ ያባብሰዋል ሲሉ አስጠንቅቀዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያን ብፁዓን ጳጳሳት የሰብአዊነትና የሥልጣኔ ትክክለኛ መለኪያው ማኅበረሰቡ እጅግ ተጋላጭ የሆኑ ሰዎችን የሚይዝበት መንገድ እንደሆነ በመልእክታቸው ላይ በማረጋገጥ የስደት ቀውስን ለመፍታት የጋራ ውይይት፣ ምሕረትና ጥበብ እንደሚያስፈልግ በማሳሰብ ጥሪያቸውን አጠቃለዋል። በመጨረሻም ኢትዮጵያውያን ስደተኞችን ቤተሰቦቻቸውንና ውሳኔ ሰጪዎችን በሙሉ ለልዑል እግዚአብሔር ምሕረትና መሪነት አደራ በመስጠት መከራው ተወግዶ በርኅራኄ ብዛት የሰው ልጅ ክብር ዘወትር እንዲጠበቅ ጸሎታቸውን አቅርበዋል።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁ የቅዳሜ ግንቦት 15 2018 ዓመተ ምህረት ዝግጅታችን ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅት እናቀርብላችኋለን። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል የቤተሰቦች ተሞክሮና ተግዳሮቶች በሚል ንዑስ ርዕስ ከአንቀጽ 42 እስከ አንቀጽ 45 ላይ የተወሰደውን እናቀርብላችኋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

የቤተሰቦች ተሞክሮችና ተግዳሮቶች። አሁን ያለው የቤተሰብ ሁኔታ። በአንዳንድ ህብረተሰቦች ዘንድ የእምነትና ሃይማኖታዊ ልምዶች መዳከም ቤተሰቦች ይበልጥ እንዲነጠሉና ከችግራቸው እንዳይላቀቁ ተጽዕኖ ያሳድርባቸዋል። የሲኖዶሱ አባቶች እንዳስገነዘቡት ከዘመኑ ባህል ትልቁ የደህንነት ምልክቶች አንዱ በሰው ህይወት ውስጥ እግዚአብሔር ባለመኖሩና በግንኙነቶችና ደካማነት ምክንያት የሚፈጠር ብቸኝነት ነው። እንደዚሁም በማህበራዊና ባህላዊ ሁኔታዎች ፊት የተጋረጠና ብዙውን ጊዜ ቤተሰቦችን የሚጨፈልቅ አጠቃላይ የሆነ የተስፋ መቁረጥ ስሜት አለ። ቤተሰቦች ብዙውን ጊዜ በተቋማት በኩል ፍላጎትና ትኩረት በማጣት የተተዉ ይመስላቸዋል። የህዝብ ብዛት ቀውስ፣ ልጆችን የማሳደግ ችግር፣ አዲስ ህይወትን ለማስተናገድ ያለው ማወላወል፣ አረጋውያንን እንደ ሸክም የማየት ዝንባሌና የአእምሮ መረባሽ፣ እንዲሁም የረብሻና የሁከት መጨመር በማኅበራዊ ሥርዓት ላይ የደረሰው አሉታዊ አንደምታ ከፍተኛ መሆኑን በግልጽ ያሳያል። ስለዚህ መንግሥት የወጣቶችን ተስፋ ለማለምለምና ቤተሰብ ለመመሥረት ያላቸው ዕቅድ እንዲያሳኩ ለመረዳት ተገቢ ሕጎችን የማውጣትና ሥራ የመፍጠር ኃላፊነት አለበት። ምቹ ወይም በቀላል ዋጋ የሚገኙ መኖሪያ ቤት እጦት ይፋ የጋብቻ ግንኙነቶች እንዲዘገዩ ያደርጋል። ቤተሰብ ሁኔኛ ለቤተሰብ ኑሮ የሚስማማና ከአባላት ቁጥር ጋር የሚመጣጠን ለቤተሰብና ለማኅበረሰብ ሕይወት የሚያስፈልጉ መሠረታዊ አገልግሎቶች ያሉበትን አካባቢ የማግኘት መፍት እንዳለው ልብ ይለዋል። ቤተሰቦችና መኖሪያ ቤቶች አብሮ ይሄዳሉ። ይህም በግለሰቦች ብቻ ሳይሆን በቤተሰብ መብቶች ላይ ማትኮር ምን ያህል አስፈላጊ እንደሆነ ያስገነዝበናል። ቤተሰብ ለህብረተሰብ አስፈላጊ መሳሪያ ስለሆነ በሚገባ ሊጠበቅ ይገባል። ቤተ ክርስቲያን በተለይም ዛሬ በፖለቲካ አጀንዳዎች ውስጥ እምብዛም ትኩረት የተነፈገውን ጋብቻና ቤተሰብን መንከባከብና ከጥቃት መከላከል የተልኳ አንዱ አካል እንደሆነ ትገነዘባለች። ቤተሰቦች በሕጋዊ፣ ኢኮኖሚያዊ፣ ማኅበራዊ፣ በመንግሥታዊ በጀት አደላደል ረገድ ከመንግሥት ባለሥልጣናት በቂ የቤተሰብ ፖሊሲ የማግኘት መብት አላቸው። አልፎ አልፎ ቤተሰቦች የሚወዱት ሰው ሲታመምባቸው በቂ የጤና እንክብካቤ በማጣት ይሰቃያሉ ወይም ሁነኛ ሥራ ለማግኘት ይፍጨረጨራሉ። ኢኮኖሚያዊ እንቅፋቶች ቤተሰብ የትምህርት፣ በባህላዊ ተግባራትና በህብረተሰብ ሕይወት ውስጥ ተሳትፎና ተደራሽነት እንዳይኖረው ያደርጉታል። የአሁኑ ጊዜ ኢኮኖሚያዊ ሁኔታ ሰዎችን በብዙ መንገዶች በህብረተሰቡ ውስጥ እንዳይሳተፉ ያደርጋቸዋል። በተለይ ቤተሰቦች ከሥራ ጋር በተያያዘ ችግሮች ያጋጥሟቸዋል። ወጣቶች ያላቸው ችሎታ አነስተኛና ሥራ የማግኘት ዕድላቸውም ጠባብና አስተማማኝ አይደለም። የሥራ ቀናት ረዥምና ብዙውን ጊዜ ከቤት ካለው ርቀት አኳያ ይበልጥ አድካሚ ናቸው። ይህ ሁኔታ የቤተሰብ አባላት በአንድነት እንዳይሰበሰቡ ወይም ወላጆች በየቀኑ ግንኙነታቸውን በሚያደርሱበት መንገድ ከልጆቻቸው ጋር እንዳይሆኑ ያደርጋቸዋል። በርካታ ልጆች ከጋብቻ ውጪ ይወለዳሉ። ብዙዎቹም በአንድ ወላጅ እጅ ብቻ ወይም በቅልቅል ወይም አዲስ በተመሠረተ ቤተሰብ ውስጥ ያድጋሉ። በልጆች ላይ የሚፈጸም የጾታ ብዝበዛ በአሁኑ ህብረተሰብ ውስጥ ላለው አሳፋሪና ጠማማ እውነታ ነው። በጦርነት፣ በአሸባሪነት ወይም በተደራጀ ወንጀል ምክንያት ሁከት የሚደርስባቸው ህብረተሰቦች በተለይ በትላልቅ ከተሞች የቤተሰብ ዝቅጠት ይታያል። በከተሞች ዳርቻ ደግሞ የጎዳና ልጆች የሚባለው ክስተት እየጨመረ መጥቷል። በልጆች ላይ የሚደርስ የጾታ ጥቃት እጅግ ሰላማዊ በሚባሉ ስፍራዎች በተለይም በቤተሰቦች፣ በትምህርት ቤቶች፣ በማኅበራትና በክርስቲያናዊ ተቋማት ውስጥ ጭምር መከሰቱ እጅግ አሳፋሪ ጉዳይ ነው። ስደት በቤተሰብ ሕይወት ላይ ካለው አሉታዊ አንደምታ አንጻር ሊጋፈጡትና ሊረዱት የሚገባ ሌላው የጊዜው ምልከታ ነው። በቅርቡ የተካሄደው ሲኖዶስ ለዚህ ጉዳይ ትኩረት ሰጥቶ እንዳስገነዘበው በተለያዩ መንገዶች ስደት በልዩ ልዩ የዓለም ክፍሎች መላ ሕዝቦችን እየነካካ ነው። ቤተ ክርስቲያንም በዚህ መልክ ትልቅ ሚና ተጫውታለች።
ይህን የወንጌል ምስክርነት መጠበቅና ማስፋፋት በማቴዎስ ወንጌል ምዕራፍ 25 ቁጥር 35 ዛሬ ከመቼውም ጊዜ ይበልጥ አንገብጋቢ ጉዳይ ሆኗል። ከህዝቦች ተፈጥሯዊና ታሪካዊ እንቅስቃሴ ጋር የሚጣጣም የሰዎች ዝውውር ለሚሰደዱ ቤተሰቦችም ሆነ ስደተኞች ለሚቀበሉ አገሮች ወነተኛ ብልጽግናን ሊያመጣ ይችላል። ከዚህ በተጨማሪ በጦርነት በብጥብጥ በድህነትና ፍትህ በማጣት ምክንያት ቤተሰቦች ላይ የሚደርስ እንዲሁም ብዙውን ጊዜ ህይወትን አደጋ ላይ በሚጥል የጉዞ ወጣውረት የታጀበ የግዴታ ስደት ሰዎችን ያስጨንቃል፣ ቤተሰቦችንም ያናጋል። ቤተሰብ ከቤተሰቦች ጎን በመቆም ለሚሰደዱ ቤተሰቦች ብቻ ሳይሆን ወደ ኋላ ለሚቀሩ የቤተሰብ አባላት ጭምር የሚሆን ልዩ ሐዋራዊ ፕሮግራም መንደፍ ያስፈልጋል። ይህ ሐዋራዊ ተግባር ለባህላቸው ለሚመጡበት ሰባዊና ሃይማኖታዊ ህንጸት እንዲሁም ለአምልኮ ስርዓቶቻቸውና ትውፊቶቻቸው መንፈሳዊ ቅርስ ክብር በሚሰጥ መልኩና በልዩ ሐዋራዊ እንክብካቤ ጭምር መፈጸም አለበት። ስደት በተለይ ለቤተሰቦችና ለግለሰቦች አስደንጋጭና አጥፊ የሚሆነው ከህጋዊ አግባብ ውጪ ሲፈጸምና በህገወጥ የሰዎች ዝውውር ዓለም አቀፍ መረብ ሲደገፍ ነው። ይህም ይበልጥ የሚጎላው በጊዜያዊ መጠለያዎችና የስደተኞች ካምፖች ለረጅም ጊዜያት ለመቆየት የሚገደዱ ሰዎችን ወይም ብቸኛ ሕፃናትን ሲያካትትና የውህደት ሂደት መጀመር የማይቻል ሲሆን ነው። ከልክ ያለፈ ድህነትና ሌሎች የቤተሰብ ሁኔታዎችን አንዳንድ ጊዜ መሪ ቤተሰቦችን እንኳን ልጆቻቸውን ለዝሙት አዳሪነት ወይም ለህገወጥ የሰው አካል ዝውውር እስከ መሸጥ ድረስ ያንኮተኩታቸዋል። በተለይም በመካከለኛው ምስራቅ በቤተ ክርስቲያኖች፣ በጎሳዎችና በአናሳ የሃይማኖት ተከታዮች ላይ የሚደርሰው ስደትና እንግልት ለቤተ ክርስቲያን ብቻ ሳይሆን ለመላው የዓለም ማኅበረሰብ ትልቅ ፈተና ሆኗል። ስለዚህ በተጨባጭ መንገድ ጭምር ቤተሰቦችንና ክርስቲያን ማህበረሰቦችን በየትውልድ አገራቸው እንዲቆዩ ማናቸውንም ጥረት ማድረግ ያስፈልጋል። ምንጭ ርዕሰ ሊቃነ ጳጳሳት ፍራንቺስኮስ ፍቅር በቤተሰብ ውስጥ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምእመናን በሙሉ ያስተላለፉት የድኅረ ሲኖዶሱ ሐዋርያዊ ምክር ከአንቀጽ 42 እስከ 45 ላይ የተወሰደ ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስላዳመጣችሁን ከልብና መሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲየቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 24 ከቁጥር 46 እስከ 53 እንዲህም አላቸው፣ እንዲህ ተብሎ ተጽፏል፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ ከኢየሩሳሌም ጀምሮ ለሕዝቦች ሁሉ ንስሐና የኃጢአት ስርየት በስሙ ይሰበካል። እናንተም ለዚህ ምስክሮቼ ናችሁ። እኔም አባቴ የሰጠውን ተስፋ እልክላችኋለሁ። እናንተ ግን ኃይል ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ከዚህም በኋላ እስከ ቢታንያ ይዟቸው ወጣ። እጆቹንም አንስቶ ባረካቸው። እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ። እነርሱም ሰገዱለት፣ በታላቅ ደስታም ወደ ኢየሩሳሌም ተመለሱ። እግዚአብሔርንም እያመሰገኑ ዘወትር በቤተ መቅደስ ነበሩ።

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ ዛሬ በብዙ አገሮች የጌታን እርገት ማለትም ወደ አብ መመለሱ የሚከበርበት በዓል በማክበር ላይ እንገኛለን። በሥርዓተ አምልኮ ደንብ መሠረት ከሉቃስ ወንጌል ላይ ተወስዶ የተነበበው ስለ ትንሣኤው ክርስቶስ የመጨረሻ መገለጥ ለደቀ መዛሙርቱ ይተርካል። ከሉቃስ ወንጌል ምዕራፍ 24 ከቁጥር 46 እስከ 53 ላይ እንደተገለጸው ኢየሱስ ምድራዊውን ሕይወት የሚያጠናቅቀው በእርገት ሲሆን እኛም በጸሎተ ሃይማኖት መግለጫ ውስጥ ወደ ሰማይ አረገ፣ በእግዚአብሔር አብ ቀኝ ተቀመጠ ብለን እንመሰክራለን። ይህ ክስተት ምን ማለት ነው? እንዴት ነው መተርጎም ያለበት? ይህንን ጥያቄ ለመመለስ ኢየሱስ ወደ መንግሥተ ሰማይ ከማረጉ በፊት ባደረጋቸው ሁለት ድርጊቶች ላይ እናተኩር። በመጀመሪያ የመንፈስን ስጦታ ያውጃል፣ ከዚያም ደቀ መዛሙርቱን ይባርካል። በመጀመሪያ ደረጃ ኢየሱስ ለወዳጆቹ እኔ አባቴ የሰጠውን ተስፋ ልክላችኋለሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው ይላቸዋል። እሱ የሚናገረው ስለ መንፈስ ቅዱስ አጽናኝ፣ እሱም አብሮአቸው ስለሚሄድ ስለሚመራቸው፣ በተልኳቸው እንደሚረዳቸውና በመንፈስ ውጊያዎች ስለሚታገልላቸው ነው። ኢየሱስ ደቀ መዛሙርቱን ብቻቸውን አይተዋቸውም የሚል አንድ አስፈላጊ ነገር እንረዳለን። ወደ መንግሥተ ሰማይ ይወጣል፣ ነገር ግን ብቻቸውን አይተዋቸውም። ይልቁኑ በትክክል ወደ አብ በመውጣት የመንፈሱን መፍሰስ ያረጋግጣል። በሌላ ጊዜ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ይላችኋል የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እንደተገለጸው። በዚህ ውስጥ ደግሞ ኢየሱስ ለእኛ ያለውን ፍቅር እናያለን። ነጻነታችንን ሊገድብ የማይፈልገውን መገኘት ነው። በተቃራኒው ግን ቦታን ይተውልናል። ምክንያቱም እውነተኛ ፍቅር ሁል ጊዜ መቀራረብን ይፈጥራል እንጂ ተቃራኒ እንድንሆን አያደርገንም። በዚህ መንገድ ክርስቶስ እንዲህ ሲል አረጋግጧል፣ ወደ አብ ሄዳለሁ፣ እናንተም ከላይ የሚመጣውን ኃይል ትለብሳላችሁ፣ መንፈሴን እልክላችኋለሁ፣ ከኃይሉም ጋር በዓለም ላይ ሥራዬን ትቀጥላላችሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው በማለት ይናገራል። እናም ወደ መንግሥተ ሰማያት በመውጣት ኢየሱስ ከአካሉ ጋር ከጥቂት ሰዎች ጋር ከመቀመጥ ይልቅ ከመንፈስ ቅዱስ ጋር ከሁሉም ጋር ይቀራረባል። መንፈስ ቅዱስ ኢየሱስን ከጊዜና ከቦታ አጥር በላይ በእኛ ውስጥ እንዲገኝ አድርጎ በዓለም ላይ ምስክሮቹ እንድንሆን አድርጎናል። ከዚህም በኋላ ሁለተኛ ተግባር ክርስቶስ እጆቹን ወደ ላይ አንስቶ ሐዋርያቶቹን ይባርካል የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንደተገለጸው የሚለው ነው። የክህነት ምልክት ነው። እግዚአብሔር ከአሮን ዘመን ጀምሮ ሕዝቡን የመባረክን ሥራ ለካህናቱ አደራ ሰጥቶ ነበር። ኦሪት ዘኍልቍ ምዕራፍ 6 ቁጥር 36 ላይ እንደተገለጸው ቅዱስ ወንጌል ኢየሱስ የሕይወታችን ታላቅ ካህን እንደሆነ ሊነግረን ይፈልጋል። ኢየሱስ ስለ እኛ ሊማልድ ሰብአዊነታችንን ለእርሱ ለማቅረብ ወደ አብ አረገ። ስለዚህ በአብ ፊት ከኢየሱስ ሰብአዊነት ጋር ሕይወታችን፣ ተስፋችን፣ ቁስላችን አለ፣ በዚያም ይኖራል። ስለዚህ ወደ መንግሥተ ሰማይ መውጣቱ ክርስቶስ ለእኛ መንገድን ያዘጋጃል። ለእኛ ቦታ ሊያዘጋጅልን ሄዶ ከዚያን ጊዜ ጀምሮ ስለ እኛ ይማልዳል። ስለዚህም ሁል ጊዜ እንድንታጀብና በአብ እንድንባረክ ያደርገናል። ወንድሞችና እህቶች፣ የወንጌል ምስክሮች እንድንሆን ከኢየሱስ የተቀበልነውን የመንፈስ ስጦታ ዛሬ እናስብ። ምን እንደሆንን ራሳችንን እንጠይቅ። እናም ደግሞ ሌሎችን መውደድ ከቻልን ነጻነታቸውን ትተን ለእነሱ ቦታ መስጠት እንችላለን ወይ ብለን ራሳችንን እንጠይቅ። እናም ከዚህም በኋላ ራሳችንን ለሌሎች አማላጅ ማድረግ እንደምንችል እናውቃለን። ማለትም ለእነሱ እንዴት መጸለይና ሕይወታቸውን እንደምንባርክ እናውቃለን ወይ? ወይስ ሌሎችን የምናገለግለው ለጥቅማችን ነው? ይህንን እንማር። የምልጃ ጸሎት፣ ስለ ዓለም ተስፋና መከራ መማለድ፣ ስለ ሰላም መጸለይ ተገቢ ነው። እናም በየቀኑ የምናገኛቸውን በዐይኖቻችንና በቃላታችን እንባርካቸው።
እንግዲህ ከሴቶች መካከል የተባረከችው ወደመቤታችን በመጸለይ በመንፈስ ቅዱስ ተሞልታ ዘወትር ስለኛ የምትጸልይና የምትማልድ ስለሆነች እርሷን አማላጅነቷን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን። መልካም የእርገት በዓል ለሁላችን። ክቡራንና ክቡራት አድማጮቻችን፣ በማስከተል ዛሬ የተከበረ የሚገኘውን ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በ40ኛው ቀን ወደ ሰማይ ማረጉን የሚያመለክት የእርገት በዓል በማክበር ላይ እንገኛለን። ይህንን አስመልክተን እርገት በሚል አርዕስት ያሰናዳነውን አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናቀርባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

0: እርገት ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ሐዋርያቱን ሲያጽናናቸው ስለ እግዚአብሔር መንግሥት ሲነግራቸው ከነርሱ ጋር 40 ቀን ከቆየ በኋላ ወደ ሰማይ ወጣ። ለመጨረሻ ጊዜ ሲታያቸው በዓለም ሁሉ ሄደው ወንጌልን እንዲሰብኩ ተማጸናቸው። እስካለ መጨረሻ ድረስ በመንፈስ ከነርሱ ጋር ሆኖ ይያገዛቸው እንደሚቆይ ተስፋ ሰጣቸው። ከዚህም በኋላ ይዘዋቸው ወደ ቢታንያ ሄደ። ደብረዘይት ሲደርስ እጆቹን አንስቶ ባረካቸው። ይህንንም ካደረገ በኋላ ይያዩት ከምድር ከፍ አለ። ደመናም መጥቶ ከዓይናቸው ሰወረው። ወደ ላይ እየተመለከቱ ሳለ ሁለት ነጫጭ ልብስ የለበሱ ሰዎች መጥተው እናንተ ገሊላ ሰዎች ስለምን ወደ ሰማይ እየተመለከታችሁ ቆማችኋል? ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ወደ ሰማይ ሲወጣ ባያችሁት አይነት ተመልሶ ይመጣል አሏቸው። የማርቆስ ወንጌል ምዕራፍ 11 ቁጥር 19፣ የሉቃስ ወንጌል ምዕራፍ 24 ቁጥር 51፣ የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እንደተገለጸው ክርስቶስ ወደ ምድር ሲወርድ በትሕትና እንደወረደ ወደ ሰማይ ሲመለስ በክብር ተመለሰ። እግዚአብሔር በአጀው ወጣ፣ ጌታችን በመለከት ድምጽ ወደ ሰማይ ወጣ ይለናል መዝሙረ ዳዊት ምዕራፍ 46 ቁጥር 5 ላይ እንደተገለጸው። ከዚህ ሁሉ ውርደትና ስቃይ በኋላ ክብር ይገባው ነበር። ስለዚህ በታላቅ ክብር ወደ ሰማይ ወጥቶ በአባቱ አብ ቀኝ ተቀመጠ። ሐዋርያት በመሄዱ እንዳዘኑ ሲያያቸው ወደ ሰማይ በመመለሱ እንደማይረሳቸው ስለ ጥቅማቸው እንደሆነ ነገራቸው። ልባችሁ አይደንግጥ፣ በአባቴ ቤት ብዙ ስፍራ አለ፣ ላዘጋጅላችሁ እሄዳለሁ ሲል ያረጋግጥላቸዋል የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንደተገለጸው። እንደተናገረው ደግሞ አደረገው። እርገቱ ለሐዋርያት ብቻ ሳይሆን ለአዳም ልጆች ሁሉ ትልቅ ጸጋ ሆነ። ወደ ሰማይ በተመለከተ ጊዜ በአዳም ኃጢአት ተዘግቶ የነበረውን መንግሥተ ሰማያት ከፈተ። በአጀብ ወደ መንግሥተ ሰማያት ሲገባ እነዚያ በትልቅ ተስፋ በሲኦል ሆነው ይጠብቁት የነበሩ ጻድቃን ከእርሱ ጋር ገቡ። በመንግሥተ ሰማይ ትልቅ በዓል ሆነ። የሰው ልጅ ከብዙ ዘመን በኋላ ከፈጣሪው ጋር ፊት ለፊት ተያየ። እርገቱ ለሞቱ ጻድቃን ብቻ ሳይሆን በሕይወት ላሉትም የከበረ ምንጭ ሆነ። እርሱ ሥራውን ጨርሶ ወደ ሰማያት ሲወጣ መንፈስ ቅዱስ ደግሞ ሥራውን ሊያሟላ ወደ ምድር ወረደ። በክርስቶስ እርገት መንግሥተ ሰማይ ተከፈተልን፣ መንፈስ ቅዱስ መጣልን። እርገቱ እርገታችን፣ መንፈሱ መንፈሳችን መሆን አለበት። ከኃጢአት ርቀን በእግዚአብሔር መንፈስ መኖር ይገባናል። በኋላ ጊዜው ሲደርስ እስከምናየው ድረስ በልባችን ከእርሱ ጋር እንሆን። ነገር ግን ከክርስቶስ ትዕቢት፣ ንፉግነት፣ ዝሙት፣ ማንኛውንም ክፋት በእርሱ እንዳልተገኘበት ማወቅ አለብን። ከክርስቶስ እውነተኛ መድኃኒታችን ጋር ከዚህ መጥፎ አመል እንድንላቀቅ አመላችንንና ኃጢአታችንን መተው አለብን ይላል ቅዱስ አጎስጢኖስ። የክርስቶስ እርገት እርገታችን እንዲሆን ከፈለግን በምድር ላይ ሳለን እንዘጋጅ። ኑሮአችን ከኃጢአት ኑሮ እንዲለይ መንፈሳዊ እንዲሆን ያስፈልጋል። ልባችን ወደ መንግሥተ ሰማያት እንዲያዘነብል ያስፈልጋል። ክርስቶስ ያሰናዳልንን ስፍራ ለማግኘት ለእርሱ የሚበቃ የጽድቅ ሥራ እናድርግ። ኃይል ከላይ እስኪመጣላችሁ ድረስ በኢየሩሳሌም ከተማ ቆዩ። ኢየሱስ ወደ ሰማይ ሲወጣ ለሐዋርያቱ መንፈስ ቅዱስን እንደሚልክላቸው ተስፋ ሰጥቷቸው ነበር። መንፈስ ቅዱስን እንዲጠብቁ አደራ አላቸው። መንፈስ ቅዱስን እልክላችኋለሁ፣ እናንተም ከላይ ኃይል እስኪሰጣችሁ ድረስ በኢየሩሳሌም ቆዩ ይላቸዋል የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው። አባቴ ዘወትር ከእናንተ ጋር የሚኖር አጽናኙን መንፈስ ቅዱስ እንዲልክላችሁ እለምናለሁ ይለናል የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደተገለጸው። ከሰማይ የሚወርድ ኃይል ትቀበላላችሁ ይለናል የዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ እንደተገለጸው። ቀጥሎም ደግሞ እኔ ብሄድ ይሻላችኋል፣ ምክንያቱም እኔ ካልሄድኩ መንፈስ ቅዱስ አይመጣላችሁም፣ እኔ ከሄድኩ ግን አጽናኙን እልክላችኋለሁ ይለናል የዮሐንስ ወንጌል ምዕራፍ 16 ቁጥር 67 ላይ እንደተገለጸው እያለ ያጽናናቸዋል። ኢየሱስ ከዓይናቸው ሲሰወር ሐዋርያት ወደ ኢየሩሳሌም ተመለሱ። ልክ መምህራቸው እንዳላቸው በድኅረ ጽዮን ተሰበሰቡ። እዚያም በጽሞና፣ በጸሎት፣ በተጋድሎ መንፈስ ቅዱስን ለመቀበል ተዘጋጁ። በየዓመቱ ይህ የመንፈስ ቅዱስ መምጣት ይደገማል። ለዚህ በዓል እንዘጋጃለን? እንዴት አድርገን እንጠብቀዋለን? በምን አይነት መንፈስ እንዘጋጃለን? አባቶቻችን ሐዋርያት በጥሩ ስለተዘጋጁ መንፈስ ቅዱስ የሚያስፈልጋቸውን መንፈሳዊ ኃይል ሰጣቸው፣ የልባቸውንም ምኞት ሞላላቸው፣ አዲስ መንፈስ አለበሳቸው። በኃይሉ የድሮ ሕይወታቸውን ትተው አዲስ የሚያንጽና የክርስቲያን ሕይወት እንዲኖሩ አገዛቸው። እኛ ግን በዚህ ቀን መንፈስ ቅዱስን አንድ ነገር ሳይሰጠን እንዳያልፍ እንጠንቀቅ። መንፈሳችን እንደ መጀመሪያው ሳይታደስ ይቀራል። ጴራቅሊጦስ በመንፈስ እንደ ማንኛውም የአዘቦት ቀን ሆኖ ሊያልፍ አይገባውም። ስለዚህ መትጋት ይኖርብናል። ይህንን የመንፈስ ቅዱስ በዓል ለምንድን ነው ሳንጠብቀው፣ በጸጋ ላይ ጸጋ ሳንቀበል፣ በመንፈስ ሳንነቃቃ የሚያልፈው? እንደ ሐዋርያት በሚገባ በጽሞና በጸሎት በተጋድሎ የማንዘጋጅ ስለሆነ ነው። ለጴራቅሊጦስ በዓል ማለትም በሚቀጥለው ሳምንት ለሚከበረው እንጨነቃለን። ለዛም በመጠባበቅ ላይ እንድንሆን ያስፈልጋል። እንደ ማንኛውም ተራ በዓል አድርገን ልንቆጥረው አይገባም። በቸልተኝነት በቀዘቀዘ እምነት ልናከብረውም አይገባም። ይህ ደግሞ የመንፈስ ቅዱስን ሀብቶች እንደ ትልቅ ነገር አድርገን እንደማናያቸው ይገልጻል። መንፈስ ቅዱስ እንዲያንጸን በአሁኑ ጊዜ በእርገት በዓል ጊዜ ተዘጋጅተን መኖር ይኖርብናል። ቸልተኝነትን እንጥላ። እንደ ሐዋርያት የመንፈስ ቅዱስን መምጣት በጽሞና በጸሎት በተጋድሎ በመጠባበቅ መንፈሳዊነታችንን እያዳበርን እንዘጋጅ። የሰማነውን በልቦናችን ያሳድርልን።
1: መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና፣ እንደ ተናገረ ተነስቶአልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ። እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው በሚል አርዕስት በባልደረባዬ በዮሐንስ መኮንን የተዘጋጀ አንድ መልእክት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

0: የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው። የወንጌል ማዕከላዊ ሐሳብ ማህበራዊ ሕይወትና ከሌሎች ጋር መገናኘት ነው። የመጀመሪያው አዋጅ ይዘት በፍቅር ላይ የተመሠረተ ግብረ ገባዊ አንድምታ አለው። ወንዶችና ሴቶች ሁሉ በማያልቅ ፍቅር በሚወደው አብ ማመን ማለት እርሱ ለእርሱ የማያልቅ ክብር እንደሚያጎናጽፋቸው መገንዘብ ነው። የእግዚአብሔር ልጅ ሰብአዊ ሥጋችንን ወሰደ ማለት እያንዳንዱ ሰው ወደ እግዚአብሔር ልብ ቀረበ ማለት ነው። ኢየሱስ ስለ እኛ ደሙን እንዳፈሰሰ ማመን ለእያንዳንዱ ሰው ክብርን ስለሚያጎናጽፈው የማያልቅ ፍቅር ያለንን ጥርጣሬ ሁሉ ያስወግዳል። መዳናችን ማኅበራዊ ገጽታ አለው። ይህም የሆነው እግዚአብሔር በክርስቶስ እያንዳንዱን ግለሰብ ብቻ ሳይሆን በሰዎች መካከል ያለውን ማኅበራዊ ግንኙነት ሁሉ ስለሚያድን ነው። መንፈስ ቅዱስ በሁሉም ሰው ውስጥ እየሠራ መሆኑን ማመን ማለት ወደ እያንዳንዱ የሰው ሁኔታና ማኅበራዊ ግንኙነት ሁሉ ለመግባት እንደሚሻ መገንዘብ ነው። መንፈስ ቅዱስ ለመለኮታዊ ሐሳብ የተገባ እጅግ ውስብስብና ምስጢራዊ የሆኑ የሰብአዊ ጉዳይ ቋጠሮችን እንኳ መፍታት የሚችል የማያልቅ የፈጠራ ችሎታ አለው። ስብከተ ወንጌል ከዚህ ነፃ ከሚያወጣ የመንፈስ ቅዱስ ሥራ ጋር መተባበር ይጠበቅበታል። የሥላሴ ምስጢር በዚያ መለኮታዊ ሱታፌ አምሳል የተፈጠርን መሆናችንን ያሳስበናል። ስለዚህ በራሳችን ጥረት ብቻ ጽድቅ ወይም ደህንነት ልናገኝ አንችልም። ከወንጌል ማዕከላዊ አስተሳሰብ ስንነሳ በስብከተ ወንጌልና በሰብአዊ እድገት መካከል ያለውን ጥልቅ ግንኙነት እናያለን። ይህም በማንኛውም የስብከተ ወንጌል ሥራ መገለጥና መዳበር ይኖርበታል። የእግዚአብሔርን ፍቅር እንድንቀበልና የእርሱ ስጦታ በሆነው በዚያ ፍቅር እርሱን እንድንወደው የሚጠራን የመጀመሪያው ትእዛዝ በሕይወታችንና በሥራችን ውስጥ ቀዳሚ መሠረታዊ የሆነ የሌሎች ሰዎችን በጎ የመመኘት የመሻትና የመጠበቅ ምላሽ ያፈልቃል። የደህንነትን መልእክት በመቀበልና በእውነተኛ የወንድማማችነት ፍቅር መካከል ያለው ይህ የማይበጠስ ትስስር ውጤቶቻቸውን ሁሉ በአድናቆት ለመቀበል በሚገባ ማሰላሰል በሚያስፈልጉን አያሌ የመጽሐፍ ቅዱስ ጽሑፎች ውስጥ ተገልጾ ይገኛል። መልእክቱ ብዙውን ጊዜ እንዳለ የምንቀበለውና በሕይወታችንና በማኅበረሰቦቻችን ውስጥ ያለው ተጨባጭ ውጤት ምን እንደሆነ ሳይረጋገጥ እንዲሁ የሚደጋገም ነው። ይህ ደግሞ በወንድማማችነትና በፍትሕ ወንጌል ለመኖር ያለንን አድናቆት፣ ጉጉትና ፍላጎት የሚያጠፋ ስለሆነ አደገኛና ጎጂ ነው። ወንድሞቻችንና እህቶቻችን ለእያንዳንዳችን ተጨማሪ የሰብአዊ መገለጫ እንደሆኑ የእግዚአብሔር ቃል ያስተምረናል። ከእነዚህ አነስተኛ ከሆኑ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 40። ለሌሎች ሰዎች ያለን አያያዝ ወደር የሌለው ገጽታ አለው። በምትሰፍሩበት መስፈሪያ ይሰፈርላቸዋል። የማቴዎስ ወንጌል ምዕራፍ 7 ቁጥር 2። እግዚአብሔር ካሳየን ምሕረትም ጋር የሚመሳሰል ነው። አባታችሁ ርኅሩህ እንደሆነ እናንተም ርኅሩሆች ሁኑ። አትፍረዱ፣ አይፈረድባችሁም። አትኮንኑ፣ አትኮነኑም። ይቅር በሉ፣ ይቅር ትባላላችሁ። ስጡ፣ ይሰጣችኋል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላቸዋል። የሉቃስ ወንጌል ምዕራፍ 6 ከቁጥር 36 እስከ 38። እነዚህ ምንባቦች ከራሳችን ወጥተን ወደ ወንድሞቻችንና እህቶቻችን ለመሄድ ፍጹም ቅድሚያ መስጠት እንዳለብን በግልጽ ያስረዳሉ። ይህም ከሁለቱ ታላላቅ ትእዛዞች አንዱን የያዘውን የግብረ ገብ መመዘኛና ለእግዚአብሔር ነጻ ስጦታ ምላሽ የሆነውን መንፈሳዊ እድገት ለይቶ የማወቅ ምልክት የሚያሳይ ነው። በዚህ ምክንያት የፍቅር ሥራ የቤተ ክርስቲያን ተልእኮ አካልና የሕልውናዋ ዋና መገለጫ ነው። ቤተ ክርስቲያን በባሕሪዋ ልዑክ ናት። በውጤታማ የፍቅር ሥራ በሚያውቅ በሚረዳና በሚያሳድግ ርኅራኄ የተሞላች ናት። ወንጌል ከእግዚአብሔር ጋር ያለንን ግላዊ ግንኙነት ብቻ የሚያሳይ አለመሆኑን የመጽሐፍ ቅዱስ ቃል በግልጽ ያስረዳል። ለእግዚአብሔር የምንሰጠው ፍቅራዊ ምላሽም ለተቸገሩ ግለሰቦች የሚደረጉ ትናንሽ ግላዊ እንቅስቃሴዎች ጥርቅም፣ የፍቅር ሥራ ዝርዝር ወይም የሕሊናችንን ሸክም ለማቃለል ብቻ የሚደረጉ ሥራዎች ተደርጎ መታየት የለበትም። ወንጌል ስለ እግዚአብሔር መንግሥት የሚናገር ነው። የሉቃስ ወንጌል ምዕራፍ 4 ቁጥር 43 በዓለማችን ስለሚነግሰው የእግዚአብሔር ፍቅር የሚያስረዳ ነው። እርሱ በእኛ ውስጥ እስከ ነገሰ ድረስ የኅብረተሰብ ሕይወት ለአጠቃላይ ወንድማማችነት፣ ፍትሕ፣ ሰላምና ክብር መሠረት ይሆናል። ስለዚህ ክርስቲያናዊ ስብከትም ሆነ ሕይወት በኅብረተሰብ ላይ አንድምታ ሊኖረው ይገባል። እኛ የእግዚአብሔርን መንግሥት እንሻለን። ከሁሉ አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን እሹ፣ ሌላው ሁሉ ይጨመርላቸዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33። የኢየሱስ ተልእኮ የአባቱን መንግሥት ማወጅ ነው። እርሱም መንግሥተ ሰማይ ቀርባለች ብለው የምሥራቹን ቃል እንዲሰብኩ ደቀ መዛሙርቱን አዘዘ። የማቴዎስ ወንጌል ምዕራፍ 10 ቁጥር 7። አስቀድሞ በመካከላችን የሚገኘውና እየሰፋ ያለው የእግዚአብሔር መንግሥት ባለንበት ደረጃ ሁሉ ይመለከተናል። ለይቶ የማወቅ መርሆንም ያሳስበናል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ይህ መርሆ በሰዎች ሁሉና በሙሉ ሰው እውነተኛ እድገት ላይ ያተኮረ መሆን እንዳለበት አስረድተዋል። የወንጌል ስብከት በወንጌልና በሰው ልጅ ተጨባጭ ግላዊና ማኅበራዊ ሕይወት መካከል ያለውን የማያቋርጥ ውህደት ካላገናዘበ በቀር ሙሉ ሊሆን እንደማይችል እናውቃለን። ይህም በወንጌል ውስጥ ያለ የአጠቃላይነት መርሆ ነው። ምክንያቱም አብ የሰውን ሁሉ ደህንነት ይመኛል። የማዳን እቅዱም በሰማይም በምድርም ያሉት ነገሮች ሁሉ ራስ በሆነው በክርስቶስ ስር ለመጠቅለል ነው። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 10
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን፣ በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የግንቦት 16 2018 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ሉቃስ እንደጻፈው ከምዕራፍ 24 ከቁጥር 46 እስከ 53 እንዲህም አላቸው፣ እንዲህ ተብሎ ተጽፏል፣ ክርስቶስ መከራን ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ ከኢየሩሳሌም ጀምሮ ለሕዝቦች ሁሉ ንስሐና የኀጢአት ስርየት በስሙ ይሰበካል። እናንተም ለዚህ ምስክሮቼ ናችሁ። እኔም አባቴ የሰጠውን ተስፋ እልክላችኋለሁ። እናንተ ግን ኃይል ከላይ እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ። ከዚህም በኋላ እስከ ቢታንያ ይዟቸው ወጣ። እጆቹንም አንስቶ ባረካቸው። እየባረካቸውም ሳለ ከእነርሱ ተለይቶ ወደ ሰማይ አረገ። እነርሱም ሰገዱለት፣ በታላቅ ደስታም ወደ ኢየሩሳሌም ተመለሱ። እግዚአብሔርንም እያመሰገኑ ዘወትር በቤተ መቅደስ ነበሩ።

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፈቃድ ያላችሁ ሁሉ ዛሬ በብዙ አገሮች የጌታን እርገት ማለትም ወደ አብ መመለሱ የሚከበርበት በዓል በማክበር ላይ እንገኛለን። በሥርዓተ አምልኮ ደንብ መሠረት ከሉቃስ ወንጌል ላይ ተወስዶ የተነበበው ስለ ትንሣኤው ክርስቶስ የመጨረሻ መገለጥ ለደቀ መዛሙርቱ ይተርካል። ከሉቃስ ወንጌል ምዕራፍ 24 ከቁጥር 46 እስከ 53 ላይ እንደተገለጸው ኢየሱስ ምድራዊውን ሕይወት የሚያጠናቅቀው በእርገት ሲሆን እኛም በጸሎተ ሃይማኖት መግለጫ ውስጥ ወደ ሰማይ አረገ፣ በእግዚአብሔር አብ ቀኝ ተቀመጠ ብለን እንመሰክራለን። ይህ ክስተት ምን ማለት ነው? እንዴት ነው መተርጎም ያለበት? ይህንን ጥያቄ ለመመለስ ኢየሱስ ወደ መንግሥተ ሰማይ ከማረጉ በፊት ባደረጋቸው ሁለት ድርጊቶች ላይ እናተኩር። በመጀመሪያ የመንፈስን ስጦታ ያውጃል፣ ከዚያም ደቀ መዛሙርቱን ይባርካል። በመጀመሪያ ደረጃ ኢየሱስ ለወዳጆቹ እኔ አባቴ የሰጠውን ተስፋ ልክላችኋለሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው ይላቸዋል። እሱ የሚናገረው ስለ መንፈስ ቅዱስ አጽናኝ፣ እሱም አብሮአቸው ስለሚሄድ ስለሚመራቸው በተልኳቸው እንደሚረዳቸውና በመንፈስ ውጊያዎች ስለሚታገልላቸው ነው። ኢየሱስ ደቀ መዛሙርቱን ብቻቸውን አይተዋቸውም የሚል አንድ አስፈላጊ ነገር እንረዳለን። ወደ መንግሥተ ሰማይ ይወጣል፣ ነገር ግን ብቻቸውን አይተዋቸውም። ይልቁኑ በትክክል ወደ አብ በመውጣት የመንፈሱን መፍሰስ ያረጋግጣል። በሌላ ጊዜ እኔ ብሄድ ይሻላችኋል፣ እኔ ካልሄድኩ አጽናኙ ወደ እናንተ አይመጣም ይላችኋል የዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ እንደተገለጸው። በዚህ ውስጥ ደግሞ ኢየሱስ ለእኛ ያለውን ፍቅር እናያለን። ነጻነታችንን ሊገድብ የማይፈልገውን መገኘት ነው። በተቃራኒው ግን ቦታን ይተውልናል። ምክንያቱም እውነተኛ ፍቅር ሁል ጊዜ መቀራረብን ይፈጥራል እንጂ ተቃራኒ እንድንሆን አያደርገንም። በዚህ መንገድ ክርስቶስ እንዲህ ሲል አረጋግጧል፣ ወደ አብ ሄዳለሁ፣ እናንተም ከላይ የሚመጣውን ኃይል ትለብሳላችሁ፣ መንፈሴን እልክላችኋለሁ፣ ከኃይሉም ጋር በዓለም ላይ ሥራዬን ትቀጥላላችሁ የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው በማለት ይናገራል። እናም ወደ መንግሥተ ሰማያት በመውጣት ኢየሱስ ከአካሉ ጋር ከጥቂት ሰዎች ጋር ከመቀመጥ ይልቅ ከመንፈስ ቅዱስ ጋር ከሁሉም ጋር ይቀራረባል። መንፈስ ቅዱስ ኢየሱስን ከጊዜና ከቦታ አጥር በላይ በእኛ ውስጥ እንዲገኝ አድርጎ በዓለም ላይ ምስክሮቹ እንድንሆን አድርጎናል። ከዚህም በኋላ ሁለተኛ ተግባር ክርስቶስ እጆቹን ወደ ላይ አንስቶ ሐዋርያቶቹን ይባርካል የሉቃስ ወንጌል ምዕራፍ 24 ቁጥር 50 ላይ እንደተገለጸው የሚለው ነው። የክህነት ምልክት ነው። እግዚአብሔር ከአሮን ዘመን ጀምሮ ሕዝቡን የመባረክን ሥራ ለካህናቱ አደራ ሰጥቶ ነበር። ኦሪት ዘኍልቍ ምዕራፍ 6 ቁጥር 36 ላይ እንደተገለጸው ቅዱስ ወንጌል ኢየሱስ የሕይወታችን ታላቅ ካህን እንደሆነ ሊነግረን ይፈልጋል። ኢየሱስ ስለ እኛ ሊማልድ ሰብአዊነታችንን ለእርሱ ለማቅረብ ወደ አብ አረገ። ስለዚህ በአብ ፊት ከኢየሱስ ሰብአዊነት ጋር ሕይወታችን፣ ተስፋችን፣ ቁስላችን አለ፣ በዚያም ይኖራል። ስለዚህ ወደ መንግሥተ ሰማይ መውጣቱ ክርስቶስ ለእኛ መንገድን ያዘጋጃል። ለእኛ ቦታ ሊያዘጋጅልን ሄዶ ከዚያን ጊዜ ጀምሮ ስለ እኛ ይማልዳል። ስለዚህም ሁል ጊዜ እንድንታጀብና በአብ እንድንባረክ ያደርገናል። ወንድሞችና እህቶች፣ የወንጌል ምስክሮች እንድንሆን ከኢየሱስ የተቀበልነውን የመንፈስ ስጦታ ዛሬ እናስብ። ምን እንደሆንን ራሳችንን እንጠይቅ። እናም ደግሞ ሌሎችን መውደድ ከቻልን ነጻነታቸውን ትተን ለእነሱ ቦታ መስጠት እንችላለን ወይ ብለን ራሳችንን እንጠይቅ። እናም ከዚህም በኋላ ራሳችንን ለሌሎች አማላጅ ማድረግ እንደምንችል እናውቃለን። ማለትም ለእነሱ እንዴት መጸለይና ሕይወታቸውን እንደምንባርክ እናውቃለን ወይ? ወይስ ሌሎችን የምናገለግለው ለጥቅማችን ነው? ይህንን እንማር። የምልጃ ጸሎት፣ ስለ ዓለም ተስፋና መከራ መማለድ፣ ስለ ሰላም መጸለይ ተገቢ ነው። እናም በየቀኑ የምናገኛቸውን በዐይኖቻችንና በቃላታችን እንባርካቸው። እንግዲህ ከሴቶች መካከል የተባረከችው ወደ እመቤታችን በመጸለይ በመንፈስ ቅዱስ ተሞልታ ዘወትር ስለ እኛ የምትጸልይና የምትማልድ ስለ ሆነች
እርሷን አማላጅነቷን ልንማጸን ይገባል። የሰማነውን በልቦናችን ያሳድርልን። መልካም የእርገት በዓል ለሁላችን። ክቡራንና ክቡራት አድማጮቻችን፣ በማስከተል ዛሬ የተከበረ የሚገኘውን ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ በአርባኛው ቀን ወደ ሰማይ ማረጉን የሚያመለክት የእርገት በዓል በማክበር ላይ እንገኛለን። ይህንን አስመልክተን እርገት በሚል አርዕስት ያሰናዳነውን አንድ ወቅታዊ አስተንትኖ ወደ እናንተ አድማጮቻችን በማስከተል እናቀርባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ¶¶

0: እርገት ጌታችን ኢየሱስ ክርስቶስ ከሙታን ከተነሳ በኋላ ሐዋርያቱን ሲያጽናናቸው ስለ እግዚአብሔር መንግሥት ሲነግራቸው ከነርሱ ጋር 40 ቀን ከቆየ በኋላ ወደ ሰማይ ወጣ። ለመጨረሻ ጊዜ ሲታያቸው በዓለም ሁሉ ሄደው ወንጌልን እንዲሰብኩ ተማጸናቸው። እስካለም መጨረሻ ድረስ በመንፈስ ከነርሱ ጋር ሆኖ ይያገዛቸው እንደሚቆይ ተስፋ ሰጣቸው። ከዚህም በኋላ ይዘዋቸው ወደ ቢታንያ ሄደ። ደብረዘይ ሲደርስ እጆቹን አንስቶ ባረካቸው። ይህንንም ካደረገ በኋላ ኢያዩት ከምድር ከፍ አለ። ደመናም መጥቶ ከአይናቸው ሰወረው። ወደ ላይ እየተመለከቱ ሳለ ሁለት ነጫጭ ልብስ የለበሱ ሰዎች መጥተው እናንተ ገሊላ ሰዎች ስለምን ወደ ሰማይ እየተመለከታችሁ ቆማችኋል? ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ ወደ ሰማይ ሲወጣ ባያችሁት አይነት ተመልሶ ይመጣል አሏቸው። የማርቆስ ወንጌል ምዕራፍ 11 ቁጥር 19፣ የሉቃስ ወንጌል ምዕራፍ 24 ቁጥር 51፣ የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እንደተገለጸው ክርስቶስ ወደ ምድር ሲወርድ በትሕትና እንደወረደ ወደ ሰማይ ሲመለስ በክብር ተመለሰ። እግዚአብሔር በአጀው ወጣ፣ ጌታችን በመለከት ድምጽ ወደ ሰማይ ወጣ ይለናል መዝሙረ ዳዊት ምዕራፍ 46 ቁጥር 5 ላይ እንደተገለጸው። ከዚህ ሁሉ ውርደትና ስቃይ በኋላ ክብር ይገባው ነበር። ስለዚህ በታላቅ ክብር ወደ ሰማይ ወጥቶ በአባቱ አብ ቀኝ ተቀመጠ። ሐዋርያት በመሄዱ እንዳዘኑ ሲያያቸው ወደ ሰማይ በመመለሱ እንደማይረሳቸው ስለ ጥቅማቸው እንደሆነ ነገራቸው። ልባችሁ አይደንግጥ፣ በአባቴ ቤት ብዙ ስፍራ አለ፣ ላዘጋጅላችሁ እሄዳለሁ ሲል ያረጋግጥላቸዋል የዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ እንደተገለጸው። እንደተናገረው ደግሞ አደረገው። እርገቱ ለሐዋርያት ብቻ ሳይሆን ለአዳም ልጆች ሁሉ ትልቅ ጸጋ ሆነ። ወደ ሰማይ በተመለከተ ጊዜ በአዳም ኃጢአት ተዘግቶ የነበረውን መንግሥተ ሰማያት ከፈተ። በአጀብ ወደ መንግሥተ ሰማያት ሲገባ እነዚያ በትልቅ ተስፋ በሲኦል ሆነው ይጠብቁት የነበሩ ጻድቃን ከእርሱ ጋር ገቡ። በመንግሥተ ሰማይ ትልቅ በዓል ሆነ። የሰው ልጅ ከብዙ ዘመን በኋላ ከፈጣሪው ጋር ፊት ለፊት ተያየ። እርገቱ ለሞቱ ጻድቃን ብቻ ሳይሆን በሕይወት ላሉትም የከበረ ምንጭ ሆነ። እርሱ ሥራውን ጨርሶ ወደ ሰማያት ሲወጣ መንፈስ ቅዱስ ደግሞ ሥራውን ሊያሟላ ወደ ምድር ወረደ። በክርስቶስ እርገት መንግሥተ ሰማይ ተከፈተልን፣ መንፈስ ቅዱስ መጣልን። እርገቱ እርገታችን፣ መንፈሱ መንፈሳችን መሆን አለበት። ከኃጢአት ርቀን በእግዚአብሔር መንፈስ መኖር ይገባናል። በኋላ ጊዜው ሲደርስ እስከምናየው ድረስ በልባችን ከእርሱ ጋር እንሆን። ነገር ግን ከክርስቶስ ትዕቢት፣ ንፉግነት፣ ዝሙት፣ ማንኛውንም ክፋት በእርሱ እንዳልተገኘበት ማወቅ አለብን። ከክርስቶስ እውነተኛ መድኃኒታችን ጋር ከዚህ መጥፎ አመል እንድንላቀቅ አመላችንንና ኃጢአታችንን መተው አለብን ይላል ቅዱስ አጎስጢኖስ። የክርስቶስ እርገት እርገታችን እንዲሆን ከፈለግን በምድር ላይ ሳለን እንዘጋጅ። ኑሮአችን ከኃጢአት ኑሮ እንዲለይ መንፈሳዊ እንዲሆን ያስፈልጋል። ልባችን ወደ መንግሥተ ሰማያት እንዲያዘነብል ያስፈልጋል። ክርስቶስ ያሰናዳልንን ስፍራ ለማግኘት ለእርሱ የሚበቃ የጽድቅ ሥራ እናድርግ። ኃይል ከላይ እስኪመጣላችሁ ድረስ በኢየሩሳሌም ከተማ ቆዩ። ኢየሱስ ወደ ሰማይ ሲወጣ ለሐዋርያቱ መንፈስ ቅዱስን እንደሚልክላቸው ተስፋ ሰጥቷቸው ነበር። መንፈስ ቅዱስን እንዲጠብቁ አደራ አላቸው። መንፈስ ቅዱስን እልክላችኋለሁ፣ እናንተም ከላይ ኃይል እስኪሰጣችሁ ድረስ በኢየሩሳሌም ቆዩ ይላቸዋል የሉቃስ ወንጌል ምዕራፍ 24 ቁጥር 49 ላይ እንደተገለጸው። አባቴ ዘወትር ከእናንተ ጋር የሚኖር አጽናኙን መንፈስ ቅዱስ እንዲልክላችሁ እለምናለሁ ይለናል የዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንደተገለጸው። ከሰማይ የሚወርድ ኃይል ትቀበላላችሁ ይለናል የዮሐንስ ወንጌል ምዕራፍ 1 ቁጥር 8 ላይ እንደተገለጸው። ቀጥሎም ደግሞ እኔ ብሄድ ይሻላችኋል፣ ምክንያቱም እኔ ካልሄድኩ መንፈስ ቅዱስ አይመጣላችሁም፣ እኔ ከሄድኩ ግን አጽናኙን እልክላችኋለሁ ይለናል የዮሐንስ ወንጌል ምዕራፍ 16 ቁጥር 67 ላይ እንደተገለጸው እያለ ያጽናናቸዋል። ኢየሱስ ከዓይናቸው ሲሰወር ሐዋርያት ወደ ኢየሩሳሌም ተመለሱ። ልክ መምህራቸው እንዳላቸው በድኅረ ጽዮን ተሰበሰቡ። እዚያም በጽሞና፣ በጸሎት፣ በተጋድሎ መንፈስ ቅዱስን ለመቀበል ተዘጋጁ። በየዓመቱ ይህ የመንፈስ ቅዱስ መምጣት ይደገማል። ለዚህ በዓል እንዘጋጃለን? እንዴት አድርገን እንጠብቀዋለን? በምን አይነት መንፈስ እንዘጋጃለን? አባቶቻችን ሐዋርያት በጥሩ ስለተዘጋጁ መንፈስ ቅዱስ የሚያስፈልጋቸውን መንፈሳዊ ኃይል ሰጣቸው፣ የልባቸውንም ምኞት ሞላላቸው፣ አዲስ መንፈስ አለበሳቸው። በኃይሉ የድሮ ሕይወታቸውን ትተው አዲስ የሚያንጽና የክርስቲያን ሕይወት እንዲኖሩ አገዛቸው። እኛ ግን በዚህ ቀን መንፈስ ቅዱስን አንድ ነገር ሳይሰጠን እንዳያልፍ እንጠንቀቅ። መንፈሳችን እንደ መጀመሪያው ሳይታደስ ይቀራል። ጴራቅሊጦስ በመንፈስ እንደ ማንኛውም የአዘቦት ቀን ሆኖ ሊያልፍ አይገባውም። ስለዚህ መትጋት ይኖርብናል። ይህንን የመንፈስ ቅዱስ በዓል ለምንድን ነው ሳንጠብቀው፣ በጸጋ ላይ ጸጋ ሳንቀበል፣ በመንፈስ ሳንነቃቃ የሚያልፈው? እንደ ሐዋርያት በሚገባ በጽሞና በጸሎት በተጋድሎ የማንዘጋጅ ስለሆነ ነው። ለጴራቅሊጦስ በዓል ማለትም በሚቀጥለው ሳምንት ለሚከበረው እንጨነቃለን። ለዛም በመጠባበቅ ላይ እንድንሆን ያስፈልጋል። እንደ ማንኛውም ተራ በዓል አድርገን ልንቆጥረው አይገባም። በቸልተኝነት በቀዘቀዘ እምነት ልናከብረውም አይገባም። ይህ ደግሞ የመንፈስ ቅዱስን ሀብቶች እንደ ትልቅ ነገር አድርገን እንደማናያቸው ይገልጻል። መንፈስ ቅዱስ እንዲያንጸን በአሁኑ ጊዜ በእርገት በዓል ጊዜ ተዘጋጅተን መኖር ይኖርብናል። ቸልተኝነትን እንጥላ። እንደ ሐዋርያት የመንፈስ ቅዱስን መምጣት በጽሞና በጸሎት በተጋድሎ በመጠባበቅ መንፈሳዊነታችንን እያዳበርን እንዘጋጅ። የሰማነውን በልቦናችን ያሳድርልን።
1: መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደ ተናገረ ተነስቶአልና በዚህ የለም። የተኛበትን ስፍራ ኑና እዩ፣ ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የግንቦት 16 2018 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው በሚል አርዕስት በባልደረባዬ በዮሐንስ መኮንን የተዘጋጀ አንድ መልእክት ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ በድጋሚ እንጋብዛለን።

የደህንነት አዋጅ ግልጽ የሆነ ማህበራዊ ይዘት አለው። የወንጌል ማዕከላዊ ሐሳብ ማህበራዊ ሕይወትና ከሌሎች ጋር መገናኘት ነው። የመጀመሪያው አዋጅ ይዘት በፍቅር ላይ የተመሠረተ ግብረ ገባዊ አንድምታ አለው። ወንዶችና ሴቶች ሁሉ በማያልቅ ፍቅር በሚወደው አብ ማመን ማለት እርሱ ለእርሱ የማያልቅ ክብር እንደሚያጎናጽፋቸው መገንዘብ ነው። የእግዚአብሔር ልጅ ሰብአዊ ሥጋችንን ወሰደ ማለት እያንዳንዱ ሰው ወደ እግዚአብሔር ልብ ቀረበ ማለት ነው። ኢየሱስ ስለ እኛ ደሙን እንዳፈሰሰ ማመን ለእያንዳንዱ ሰው ክብርን ስለሚያጎናጽፈው የማያልቅ ፍቅር ያለንን ጥርጣሬ ሁሉ ያስወግዳል። መዳናችን ማኅበራዊ ገጽታ አለው። ይህም የሆነው እግዚአብሔር በክርስቶስ እያንዳንዱን ግለሰብ ብቻ ሳይሆን በሰዎች መካከል ያለውን ማኅበራዊ ግንኙነት ሁሉ ስለሚያድን ነው። መንፈስ ቅዱስ በሁሉም ሰው ውስጥ እየሠራ መሆኑን ማመን ማለት ወደ እያንዳንዱ የሰው ሁኔታና ማኅበራዊ ግንኙነት ሁሉ ለመግባት እንደሚሻ መገንዘብ ነው። መንፈስ ቅዱስ ለመለኮታዊ ሐሳብ የተገባ እጅግ ውስብስብና ምስጢራዊ የሆኑ የሰብአዊ ጉዳይ ቋጠሮችን እንኳ መፍታት የሚችል የማያልቅ የፈጠራ ችሎታ አለው። ስብከተ ወንጌል ከዚህ ነፃ ከሚያወጣ የመንፈስ ቅዱስ ሥራ ጋር መተባበር ይጠበቅበታል። የሥላሴ ምስጢር በዚያ መለኮታዊ ሱታፌ አምሳል የተፈጠርን መሆናችንን ያሳስበናል። ስለዚህ በራሳችን ጥረት ብቻ ጽድቅ ወይም ደህንነት ልናገኝ አንችልም። ከወንጌል ማዕከላዊ አስተሳሰብ ስንነሳ በስብከተ ወንጌልና በሰብአዊ እድገት መካከል ያለውን ጥልቅ ግንኙነት እናያለን። ይህም በማንኛውም የስብከተ

0: ችንና በማህበረሰቦቻችን ውስጥ ያለው ተጨባጭ ውጤት ምን እንደሆነ ሳይረጋገጥ እንዲሁ የሚደጋገም ነው። ይህ ደግሞ በወንድማማችነትና በፍትህ ወንጌል ለመኖር ያለንን አድናቆት ጉጉትና ፍላጎት የሚያጠፋ ስለሆነ አደገኛና ጎጂ ነው። ወንድሞቻችንና እህቶቻችን ለእያንዳንዳችን ተጨማሪ የሰብአዊ መገለጫ እንደሆኑ የእግዚአብሔር ቃል ያስተምረናል። ከእነዚህ አነስተኛ ከሆኑ ወንድሞቼ ለአንዱ ያደረጋችሁት ለእኔ እንዳደረጋችሁት ነው። የማቴዎስ ወንጌል ምዕራፍ 25 ቁጥር 40። ለሌሎች ሰዎች ያለን አያያዝ ወደር የሌለው ገጽታ አለው። በምትሰፍሩበት መስፈሪያ ይሰፈርላቸዋል። የማቴዎስ ወንጌል ምዕራፍ 7 ቁጥር 2። እግዚአብሔር ካሳየን ምሕረትም ጋር የሚመሳሰል ነው። አባታችሁ ርኅሩህ እንደሆነ እናንተም ርኅሩሆች ሁኑ። አትፍረዱ፣ አይፈረድባችሁም። አትኮንኑ፣ አትኮነኑም። ይቅር በሉ፣ ይቅር ትባላላችሁ። ስጡ፣ ይሰጣችኋል። በምትሰፍሩበት መስፈሪያ ተመልሶ ይሰፈርላቸዋል። የሉቃስ ወንጌል ምዕራፍ 6 ከቁጥር 36 እስከ 38። እነዚህ ምንባቦች ከራሳችን ወጥተን ወደ ወንድሞቻችንና እህቶቻችን ለመሄድ ፍጹም ቅድሚያ መስጠት እንዳለብን በግልጽ ያስረዳሉ። ይህም ከሁለቱ ታላላቅ ትእዛዞች አንዱን የያዘውን የግብረ ገብ መመዘኛና ለእግዚአብሔር ነጻ ስጦታ ምላሽ የሆነውን መንፈሳዊ እድገት ለይቶ የማወቅ ምልክት የሚያሳይ ነው። በዚህ ምክንያት የፍቅር ሥራ የቤተ ክርስቲያን ተልእኮ አካልና የሕልውናዋ ዋና መገለጫ ነው። ቤተ ክርስቲያን በባሕሪዋ ልዑክ ናት። በውጤታማ የፍቅር ሥራ በሚያውቅ በሚረዳና በሚያሳድግ ርኅራሄ የተሞላች ናት። ወንጌል ከእግዚአብሔር ጋር ያለንን ግላዊ ግንኙነት ብቻ የሚያሳይ አለመሆኑን የመጽሐፍ ቅዱስ ቃል በግልጽ ያስረዳል። ለእግዚአብሔር የምንሰጠው ፍቅራዊ ምላሽም ለተቸገሩ ግለሰቦች የሚደረጉ ትናንሽ ግላዊ እንቅስቃሴዎች ጥርቅም፣ የፍቅር ሥራ ዝርዝር ወይም የሕሊናችንን ሸክም ለማቃለል ብቻ የሚደረጉ ሥራዎች ተደርጎ መታየት የለበትም። ወንጌል ስለ እግዚአብሔር መንግሥት የሚናገር ነው። የሉቃስ ወንጌል ምዕራፍ 4 ቁጥር 43 በዓለማችን ስለሚነግሰው የእግዚአብሔር ፍቅር የሚያስረዳ ነው። እርሱ በእኛ ውስጥ እስከ ነገሰ ድረስ የኅብረተሰብ ሕይወት ለአጠቃላይ ወንድማማችነት፣ ፍትሕ፣ ሰላምና ክብር መሠረት ይሆናል። ስለዚህ ክርስቲያናዊ ስብከትም ሆነ ሕይወት በኅብረተሰብ ላይ አንድምታ ሊኖረው ይገባል። እኛ የእግዚአብሔርን መንግሥት እንሻለን። ከሁሉ አስቀድማችሁ የእግዚአብሔርን መንግሥትና ጽድቁን እሹ፣ ሌላው ሁሉ ይጨመርላቸዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 33 የኢየሱስ ተልእኮ የአባቱን መንግሥት ማወጅ ነው። እርሱም መንግሥተ ሰማይ ቀርባለች ብለው የምሥራቹን ቃል እንዲሰብኩ ደቀ መዛሙርቱን አዘዘ። የማቴዎስ ወንጌል ምዕራፍ 10 ቁጥር 7 አስቀድሞ በመካከላችን የሚገኘውና እየሰፋ ያለው የእግዚአብሔር መንግሥት ባለንበት ደረጃ ሁሉ ይመለከተናል፣ ለይቶ የማወቅ መርሆንም ያሳስበናል። ርዕሰ ሊቃነ ጳጳሳት ጳውሎስ ስድስተኛ ይህ መርሆ በሰዎች ሁሉና በሙሉ ሰው እውነተኛ እድገት ላይ ያተኮረ መሆን እንዳለበት አስረድተዋል። የወንጌል ስብከት በወንጌልና በሰው ልጅ ተጨባጭ ግላዊና ማኅበራዊ ሕይወት መካከል ያለውን የማያቋርጥ ውህደት ካላገናዘበ በቀር ሙሉ ሊሆን እንደማይችል እናውቃለን። ይህም በወንጌል ውስጥ ያለ የአጠቃላይነት መርሆ ነው። ምክንያቱም አብ የሰውን ሁሉ ደህንነት ይመኛል። የማዳን ዕቅዱም በሰማይም በምድርም ያሉት ነገሮች ሁሉ ራስ በሆነው በክርስቶስ ሥር ለመጠቅለል ነው። ወደ ኤፌሶን ሰዎች ምዕራፍ 1 ቁጥር 10
1: ጥያቄ ወይም ሂስ ካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን ብትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ ብትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።